야저보총총서 나총시비가 측그 다통린츠는데 랑크르레리가 다화당자르바자 바승지그 쉐조그 쳇츠라는 하등간마 진이 쳇츠트그와라 다통세케오노거싱그 데르민지나잉 나총시비가 측린츠는데 다통세케니 모레라 데나 저보총총치 린츠는 다통거 글름당양나다드치긴 잠니 마초 잘흐비닝가 나총시비가 측 다통린츠라 님바당 조능거고니 통디 다통거 고름나시 버가스시 Тэрэнгэ залх пэнингэ начунш пэгацл татун линцэндэг нэнга чигэн харшинда жоги дэгэнчэргэ цамба дан типа гарчэгэ цамба аргбэ гаркэнгэ цамба чи цамба чинг ухсам гудгэши юэл. Тэрэнгэ жоги дэгэнчэргэ цамба чингэндэг нэнга цонхэн

我是个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城个龙城
야, 뜨거 토그 티바가 시크 삼바 청원대가 능라. 아직의 족보 청청처래. 러바 야른 족비의 종들세니. 담지 쓰기질리다 땅이 양족보 청청처. 진청는 자카가 몽신비 타가 니르가 통통즈샤지인. 대간신이 티바가 시크 삼바 청원대가 능라. 로족 청청치샤노가 담지 끝처니 영. 도저고 체흥 초그셴노게 제트 자리 등 르트 카호세니 담지스그라 거드시 열레 네 도보 총총치 대는 아직 공나 거드시 요노게 실라 등 담질는다 뜨글라 냄비쇼르트 Дэрэнгэ таатунг нэнсэнгэ шгэлэмжэлэ даданг ичэлэ рэнгэ чийэн рэнгэ лэнгэгэн жэнтэн ум самкэнтэн. Ингэна штам харчигэ тэгэн жэнтэн ум самкэнгэ жобо чонгчон юна. Харчинтэ лэнсэн таатунгэ шгэлэнла пэпэр галсэсэ. Лэнсэн таатунгэнгэ кабрэнгэн тэгэдэн чигэжэгсэм нэргэ сэмдэн арнгаадан. Тэгэдэн чигэжэгсэм нэргэ сэмдэн чигэну жобо чонгчон цэнмагэ илла сауэ рэзэн юла. 参拜参拜比卡空格能啊大吉个主播穷穷词儿我们词儿气味没个些你喜欢同时我出下节音而德吉里达等于用主播穷穷词儿南京个作为传递切起接得了二人个没个了送出下节为他个喜欢同时用我出下节音<音><音>